ሕቡና መተንስየት መርሓበኩም ዮም ዲ ፍክር እግነት ሃጌቱ ፍክር ሰኒ ግልህለግና ወሓንገልና እግና ንድፍ ወገና ኣፅሬ ወምን ሕምሩ ኩይ ፍክር እግነት ነጀ ወከይ ፍክር ምኑ ግና ለውጥ ወፍክር ሰኒ እግና ለነፊዕ ወግላ መሰናል ሃለው ኣዳም እግላ ለነፊዕ ግሉ ግን ሕሰብና ከፍክር እኩይ ሰኒ እንደመስለና እግና ለደርር ገቢ ከፍክር ሰኒ ባህለት ልብና እግና እንድፍ ሰኒየት ግን ሕሰብ መደረት ግል ኣዳም ግልን ሕሰብ እግና እግል ዓፍየትና ለለኸርብ ሓሰድ ወኣከይ ፍክር ወእቢ ምንግነት ነጀ ከኣዳም ኣብየና መንገቢ ልእቢ ግነት ኣዘ ለተኣብዮ ኣዳም ሓተ ይገቢ ለትራስ ዝዓካ ወንተርሕካ ተለትዓዝብ ዓፍየትካ ተኣበድ ከኩሉ ባሕሪ ውቀት ብዙሕ ኣምራድ መጺእ ዶን ሓርቅ ወእቢ ዶነት መላእ ወነፍስና ተለንሓርር ለኣዳም ለተኣቢ ትረስዕካ ገቢ ወንተ ነፍስካ ትሎትዓዝብ ከግል ኣዳም እኪት ለልሓስብ ወበለፈክር ወትሓት ወልዓሊ ልብል ክምሰላ ስም እንደሰታ እግሊ ኣባዩ ገለቕተር ለልትመኒ ከለ ስም ዲባይ ሃላ ዲበካ ብድና ሃላ ክትሰትየናሁ ቀፎቱ ግላ ኣባይና ገለቕተላ ቀድር ለኣባይና ሓተ ይገቢ ነፍስና ትሉን እንኣዘ ህልየና ከለ ፍክር ወልእክልኩይ እግል ባዕሉ ትለልኣዘ ሓስ ዳይማ እግልሓስዱ ሓተ ይወዲ እዩ እግል ነፍሱ ትለልኣዘ ሓስ ዳይ ብዙሕ ሰኔት ልርአ እግል ኣዳም ዓፍየት ለራክባም ልርአ ማል ለራክባም ቤት ግርም ለዋድያም ንዋይ ለቦም ሓርሲኦም ሰኒ ኩሉ ሰኔት ብዙሕ ልርአ ነጃሖም እቲ ኩሉ ሉ ልሓስድ ከነፍሱ ትለልኣዘ ኩሉ ሉ ለርኣ ነፍሱ ልዓዝብ ከምንኣከይ ፍክር ግነት ነጀ ፍክርና ግና ንድፍ ከፍክር እኩይ እግል ባዕሉ ከም ለኣዘ ወከመ ከምሰሊሁማ መና ረቢል ሃበዩቱ ለሓንገል ወለልብ እግ ሰነት ለልሕሰቦ ገለትናፋዕቦ ኦብእኪት ለትመላእ ከነፍሲ ሸለል ከማ ሽሉል ገቢ ከኩሉ ሕሳቡ እኪት ልትመኒ ውለግል መግአል ኣዳም ክነብየልየኒ ኣዳም ክነወድየኒ ፍላን ክነረክባ ፍላን ለወዳ እንደልብል እቲ ኣዳም ሓርቅ ወበርድ እልግልግባ ኣለቦ ናይ ከግልቲ ኢደ ሰኒ ግልቲ ሕሰብ ወረቢል ሃበካት ፍክር ወሓንገል እሰነት ግልቲ ትናፋዕቡ እንዲኮን እግል ኣዳም እቢ ወግል ኣዳም እኪት ግነት መኒ ኣለብና ወኡ ክምሰለይሁማ ምን ፈርሃት ወምን ዓደም ስቐት ወምን መስምሳ ግነት ነጀብና ኣዳም ብዝሓ መስምሳ ወዱ መስምሳ ለትፈናታ ክመሰለን ኣዳም ሰሮም ወቀት ኣለብየ ወቅስ ኣንኮ ሰሮም ሄኒ ኣዳም ሰበት ክና ወደየኒቱ ሰበት ዕበያኪ የኪት ዓለቱ ሰበት ኣብየ ክና ወደየኒ እምየ ክና ወደየተኒ ክና ዓብየኮ ኣካን ለዲባ ዓብየኮ ኣካን ክና ዓለት ኪታ መሰሙስ ብዙሕ ለመፅ ሰበት ድራሰት ኣለብየ ሰበት ዘካ ኣለብየ ሰበት ንውሽ ለየኮ ሓደ ሄነ ከም ዓበ ሄና ዓበይ ግብአኮ ኣበርኮ ሰበት ኣበይ ርግአኮ እለግሊደ ይቀድር ሕማም ብየ ዓፍየት ኣለብየ ኩሉ መሰምስ እሊ መንግነት ነጀብና እሊ ኩሉ መሰምስ እሊ ነፍስናለናተኣመነቡ ልይገቢእ ኣካይ ፍክርቱ ከምን እሊ ግነት ነጀ ወፍክርና ግል ኣንድፍ ብና